ትከሻ ለመኖር አልሻ ለእስራኤል ቀንስራ ልቆፍር ልሸከም ገበሬም ምን ሆነ ወታደር አገልግል አስፈላጊው መንገድ ኑሮዬ ላይሻሽ መቺኔ ትርፍ ፈላ